야 년이비 두고 총총초 슈니치 디스 통통디능아 렘츠 원마그 초니 셴누가 캣더니가 켈렌치시 주일 두고 총총 망아즈게 킬요치르삼가 양은 두고 총총 켐메나 참마그 부자르지마 아르신자 니 켈렌시야 리 켈동무 끙르지 땅나 제가 참우 청나요 응아르조리미 얼구 아 응아르조리미 얼구 자리스 군온다 존지나 아 다 니츠므노 아니디므노 안더 디한치니 아마르푸 체크 포팅나 호우슴체 참압지기세 군온데 가능 그 수르 다켄데 니나 바지르 다킬흐사르와 다크 드그니 도모가 남바즈그리 리타나 타가 타가 지나 마트 마트 마트 지나 타가세 군온데 주카리 조금 참마게 킬레요크 하나 야 드나 두고 총총 청마 그리고 하시앙고 좀아 십든 용자 대령은 캐츠가 아니시 주일 킬 동무 강인 지다나 소아나 그이 카지진 호충 즉그 나클진 시르든 즉그 칭리진 즉켈 소아나 그이 카지진 호충 즉그 나클진 시르든 즉그 칭리진 즉켈 드나 킬 가니오 문진나 히크 거크능나 마치 마충 흐슴거 직슬은 Хэгэ гэркэнгэнэнэ мэчи мэчун хсэмгэ дихтэлэн жэнс чэкэл Рэй чугучонгчонг цангмагэйэн кэндэнэгэ кэкэчэгдэй мэкэнэ рэнгэнэн курнаунэгэ чугучонгчонг жэнбаачэ Кэжи кэкэчэг цудазэхэ Рэй нэнэбэй чугучонгчонг цо дэйцугэгэнгэ тэнгдэй начунси бэгэцэлэм цэнэн Донцэмдэ нэнжугрэнта Дэна чугучонгчонг цангмагэ тэнгдэй начунси бэгэцэлэм цэнэн Годжио нугэ Тхуми лэгшэлэйнанжагэ Дэчуни чугэй тэгэнжэргэ Чула Годжио нугэ Шилэ Тэба гарчэгэнэн Годжио нугэ Нартэмэра гарчун Рэгбэх гарчунгэнэн Годжио нугэ Начунси бэдэй тэнгэр жэнхи Tihanchinin jina yang chuku chong chong chong maa ge da ka ka ka nga yang su sobja tang jilwi da jina shi stamri nja hi ge sotaz hi. Ari, dana tang di indon zimba tang zomzhi guwa pu jar jim zomzhi nga yang karwa lhar jaja hi nur cu yin dar kawa shi glu yin xachib dar kawa ngang chik cairang su nung rin chin nga su lim cina jima ge chuni yang chir tg juil dana ni kudi mu shi

0: 타니 조도 나룩름 임무 탑즈르 코너리 아리라라다 간장 죽고 디캅스 크르케단 디쿤데 돕드가 사우즈긴 질셰 마이라 다 타크르 징징지기 타니 동이 땅 맡음비 킬렌 담자일링 고이코는데 장군데 르긴데레 아리가 니야마오 인지나 아다 돕드 끌릭니 구르무 뇽뇽리 아름바 마오 인일링 고노 장구르긴데레 퀴즈 죽네샤나 돕드 즈크 크르케 칸와 아브잔나 리팅이 비그니다 칸진 말로나다오나 토무즈그리 당마 크니가 칸와 라고디 아다 칸와 라고누 간자 이긴데 비그 메뉴 칭그 아다 돕드 니 크르케 칸와 란 큰부 니티 아 돕탕럭 치르케 응정라 도그네 라스코 크르케 참친데 치가라 히그 메크 아다 크르케 칸라 말로누 칭그 다 쮸튼데 참칸 아셔트기 난도 그 제가 디코네 저안주고 그 다리자라 크르케인데 아나 뚜즈 요노 다 망튼 조지즈긴 비차니 바로루이 돕탕 참친데 장하라 마히나 참칸긍이 타니 쮸튼데 통고 약간으리 드닝이 크르케 아다 충흐나 송아 다롱 추 칸와 란 큰부 덴제와시야 치니그 기르퉁니 치카 아용고티 아영마나 치 그렇게 톱통급 찬진 르가 아용고 대제다 드네 다와 니즈긴 고르노 비그네 톱득디 양치르 간질라이리 샤주 응을가 톱통급 찬진 모용고 드네 당이 자톡니 톱통급 찬진 메나라 고르모시라 렌주기 타바즈르 고노고 냔통도 모즈 그린 주고 노르게다 당이 그렇게 샤노 따라 고르몽 합자 신당이다 그렇게 블라나 그기다니 니만 가즈 고르노 지니 그렇게 다 쮸튼도 담르게 사먼주고 단더 첨캉 같고 그때기나 중아틀라 군몽 합자티르 구제 그때다양 니 군몽 합자신다 디직네 다 니디 톱통 럭치르 엉청 자치라 군모 심자 구제 영이 군모 심자 합신다 단디기 군모 랍땅 림바 신네 인자 단징진 더 모즈그레 지샤지 메크 디기다가 시마데 초치네 옌 뜨지샤크 단더 타우즈 그 춘지나 돈 담비 얼그름 그 샤와 찌앙 접크 메크 레자라다 영라 합처크 군모 망아즐링고노 더 모즈그레 드네 에릭 심바마오이나 다 톱드즈크 징을 참캉거 참라 츠기 파룰디 크르카 구르모시라티르 구주 타급 자탕즈 레자라다 파룰디 예티체 따라 구르모시라 마신 우칭거 톱드그디 참캉아 다 장글럭트레 구누디 레시시즈 레자라다 파룰디 뇽트나 진누르 징라 메누칭거 참캉글럭트르크 타블럼 참마 비자즈그라다 구르모시라 말운즈 드네다 톱드그디 자름니 참캉글럭트레리 구르모시라 롱그 메누장구리가 아루이 타바 다 다룽 안양그능나다 크르키 우잔 아루이리 구르모시라 тай давзан тук тармир камаз шену чангу тумо маңаз гыңгын ажыгыны ригита топдыңды лумы ата яң мышапшы гыла чакурзы хенз ричаран хажин кырка көп чаңара мачуз танды таузга чүнжина мыңчук ячи түпчү чет мен тунгыныңа авзан тук тармир жа тихира жалыка тоюну бари зыма тумо маңа бижиги та мыңчук симкиге гой куну тавлын жаури
1: ри ри ри
2: жа чым хифша
1: Рэй шубанцо, дэдэнэ тэрэнгэ цэмбань юэ чачэм хэвшиагэ цэмбань дэнэ та кунэ энэгэ жухэ шэбгэн анэв шэббав жэнтэ та мянгэн хгурзэгэ хэн жүгжэнэ та дячэр онжгэ манцугэ чигэх чигэнэ ягэ мэхэнэу сэрдэнэ дэ янэ чачэмгэ шухэн дэхи та тисахтэн жоку шэнэнэгэ та нганча сэргэнэрэ горшкэбдэ вэшлэ дэдэнэ та нгон горшкортан гонэ дэмэгэ нэ цэлока дэдэнэ та ацу дячэр онжгэ манцугэ рангэ та жожэ чэма чонсэм чэзэгэ нэ чокэн дэ тонэ та чэлэ рангэнэ нэ чокэ янэ а та чэ цадэнгэ чэмцэл базэгэ нгэрчэлэ гонэ каптесе дирела
0: ата
1: шук кантыгызга нямжык гого текорни кавдазгина
0: рере та афчигина чуронг нгчлина дукуну чымцу пати чымцу пилыкты гатена чукнери ата нёрт чымцу пиленер лыкты майы гата гунери чымцу пангомазгина шаңчин чымжын тингэвчану гы чымцу пиленер лыкты зюнери та титтыгна чымцу пилыкты аңжыңда чымцу пиен жапыр чымцу пиленер кынгымнын топтанлык чиркэ аңжың ласыкка гы чамчын саузы коюнери ата калты такыр көвчик та жуфтар мырдина тав жалыуң чымцупи лерг гетун чынтык зыркунунда мучацкыз гөнөри жацкын динаңны чымцупи няйна чыкка яңна чымцупи ленер кыңгым няйна чыкка тыктыктыңна тати чамчын савызы та тымнары адан диге дарынгы чымцупат дуңума чадынгы чымцупазы имэнди шашым руя хинэри дине нюа мойна ата жанчым шапши канжан жукку дикапсы ньорт чымцупи ленер кыңра канжан жуккунэри канжи тыңа тамга жыңкын ньорт чымцупи ленер кыңын мартык жанчым лонжу кунсы ина мари ата чура канжан жугун кын бу кунсы ньа жанчым лонжу кунсы зеуна цамми тирга ньорт завзвей гунэри тэнэта канжи ныңа шапши чап кунра шапши ныңдын савты кузын жугунэри хэна маңдын жожиз гына ата тигин жаватын жанчым лонжу сук шапши жанварила аяңна тигшир кап кыңгчул тицып айлы чымкыңныңа соңы чамра чыгжула сукка гынган чамау кыркы юк та дирикты сауз гогу та ти ханчыны та жанчым шапши гырынкун танклели ганчыныңа жүгүнэри та коңнеша коңуктара рынкун сауз танкл майна та жигне яңра чаркы